ወይቴ ለያገ ነው ገጃና ረከር ካለ ግተና አባረንገ መነጉ ሰንዲ ሆሙ አባረንገ መነጉ ሰንዲ ዳይመንሽን ኖር አባረንገ ሉጉ ደን ሙንገ ሉጉ ዱሙ ደውሎ ጉም ነው ደውሎ ጉም ማሬሻል መሐመድ ኢብት ዘቢቱ ነው ሹሮ ናኒያ ወንድ ብርኒ ዱሙ ኛመና ሀንዶ ጋ አለው እንደ አቡ ዳቢ ወኒ ጋ ነገ ደን ናኒያ ዳያሉ እንደ ብርኒ ዱሙ ንገ ዳይሉ ንገ ሀበን ንገ ደን ሙንገ ጉም ነው ሀዳው ዮንገ ናች ቡኑ ዱንግ ይቻን ጋ አሻክ መሐመድ ቤን ሳይድ አልናህያን የእንግሊዝ ቡኒን አጭ ቡኒ ግራዳ ያልደው ለጋር እንደ ኢጃንጉ ጉቴ ዳይዲ ከኛ ኩልና ይካ ግሬ ሳንገ አኛ እንዲወር ዳይሉ ወደን መንጋ ኩል ደሙ ደውለ ዮ አይሮፖርት ኢንተርናሽናል ሐሰን ጃሙስ ዮ አዳሚዮ እንገ ከደካ ዳንገ ያናን ካለጋ ዳይ አማ ከሪማ ረያቹ ነ ኢማጅ ጋ ያናን ሀናይ ጋ ያናን አረከ ጀንዲዮ ዳይሉ ወደን መንጋ ኩል ፕሪሚየር ሚኒስትር አምባሳደር አላማይ ሀሊና ዮ ሉንጋ ኩል ደሙ ጋ ከሬ እንገ ዳይ ደምኖ ጋ መቻና ሼፍ ዴታ ማጆር የየረ ሚጋው ሚኒስትር አንገ ከደም እንደሲዩ ሉንጋ ኮል ሚኒስትር እንገዳን መንገ ዳይ ዲንገ ከደካዳ አኒ አውንደ ፋራው ደሙ እንገ ዳይ መቻናው ጋፉን ጉምነ ዮ ድራ የየ መንጋ ኮል ሚኒስትር እንገ ዲንገ አኒ እንገ ከደካዳ ያና ሮቦ ዲዮ ሉንገ አኮል ደሙ እንገ አክረይ የየረ ሉንጋ ኮል ደን መንገ ዲሬክተር የካቢኔ እንገዳን መንጋ ኮል ናይ መንገ ዳይ ያዳን መንገ ዮ ሉጉ ናምሩጉ ሚዮንገ ከደጋላ ማካዳ ዩሩ ሉጉ ዳንጋ ኮል ሉጉ መርደላ ቪል ንግብርኒ ዱሙ ኛመና ጋሳ ያናን ካል ያቸው ነው የማይረዳ የናቸርነ ደውለ ገደን ሆናል ወንደ አቡ ዳቢዮ ጋ ከከን ገረንጆ ሉንግና ተለማ ህንዶሉ ይቻን ጋና ሶር ነው ጁቲ ኤጎ ሀበርግቴ እንግዲህ ሀበርግዳን የና ምርጉ ሉግ ይቻን ጋ አኮል ሉንግ ገደን ሞኮርደናተር ደሞን ጋ አኮል ልንግ ሚዮን ጋ ላይ ጆጉ ይሰቡ ጋራን ጌታ ገረን ድረን ዮን ጋ ሶዮ ዳያ ሉንግ እንግርም ግ ይቻደጋ ዳያ እንግሪም ግቻደጋ ኑባቲ ንጌም ሮኔል ያምባይ ዮዳይ ቹሮ ዳማ ዳል አጂ ህብደንግና ከመዮሮ አውንደ ሰንኬ ማሮ እንዲዘማ አሁንዱ አውንደ ብርኒ ዱም ዮሞጋ ዳል ጋ ዳያ ሚዮን ግቻደ ካዳንግ ዩኩል ካዳይ ድረን መንገ ይያላ ገማይ ጋርንጋ ዳዮ ያን ሚዮን ግቻደ ያሊ ወንደ ፋዳው ዩፋዳው ረ ዳያ ኢጁጉ ሉጉ ዮዳይ እንግሪብ ሉጉ ዮያላኒው ዳይ ሃንግ ሉንጋ ኩል ዮንጋሶ ሃንግ ያን ግቻደንጋ ዳዮ ዳማ ዳል ዳመን ግሪ ወኒ ግዴ ዳማ ዳል መ ዲንግ ዴራ ዳልያ ደጆና ዳምናረ ሚዮንገ ያማጋይ ኮልጋዳይ ድራን መንገ ያልኝ ጆጉ ሂሰቡ ሚጎዮ ዳያ ዳይ ኮሎ ሆይ ጋራኝ ያልኝ አይዲ ሚጎ ይቸሊ ገረን ገነኝ ና ዳያ ድራን መንገ ይቸቦ ዳያ ይጆጉ ሚጎው ሁንገ ዳያ ዮ ዳይ ታየን ኪደን ጋራን ደካልካሊያ ጋይሮንገ ዳይ ወኒግ ዲዳለ ደጆና ጋላንግ ቸሬ ካዳጎ ናባል ጋይሮንጓን ሚዮንጋ የኒ ጋላር ካልካል ዲዮ ይቻላ ፓሮንጋ ያንጎ ያጆ ዳይሮንጎራ ካልካል ዲዮ ሙኒ ንሙሂ ማናንግና ዳይ ዮዋን ኪደመ ነኒር ካልካል ዮንግ ዳይ ዲንግ ዴ ዳቸግ ዴ መንገንግር ሚቻልጋ ዳያ ዶኮልጋ ዳይ ረዳማ ደሉሉ ዳማሃልግ ዳይ ኪደንግ እኒዮ ግሬዴ ይንግዴ ዳቸገ ዲቼ ዲንግ ዴ ድቾኖ ዳያ ጋላሙ ዳይ ሚጎ ያንድ ካልካል ዳይ ንንጊ የጎ ሀበራ ግቴንግዴ ዮ ዳይ ማኒ ነው ማቸራ ሀንዱ ገምባላ ወንደ አቤሺ ወንንገ ዳይ ምባሎ አውንደ ዳይ ፕሮቪንስ ጓዳይ የሚጎ እንከከደ ካዳ ንገ ሚጎ ዛማና ደንገ ሀለ ዳይ ድራን ሙንገ ያታ ኪደረ ቦሊን ንገ ዳይ ደምኖ ሙቸራ ነው ሚጎ ጀነስ ዮ ዳይ ያያ ማ ህንዱ ገሚጎ ጃማን ጋራን ያላ ይታገር ዘንድ ዳይ ድራን ያን ወን ይጁ ኪደ ጋራን ገሬ ወንንገ ያሊወረ ዳይ ሚኒስትር ንገ ዳይ ናምሩ ሚኒስትር ንገ ለማን ማጎ አኮላል ሉንጊ ቻንጋ አብድራሂም አዋት አጠይብ ዩዳይ ሉንግዳን መንጋ ኩል ፕሬዚዳንት ሚጎ ጃማናዳን ንጌ ቻንጋ ጀነስ ሉንጊ ቻና አባካር አለሚን ደንጋያ ዮዋንጋ ያልግሬ ዳሚዮንኪ ኬሬካ ዳንጌ ያታኪ ደርብሊኒዮ ያል ያታገርዳን ግሬ ሉንጊ ያታገርነረ ፕሬዚዳንት ጀነስ ብሊኒዮ ሉንጊ ቻንጋ ዳውድ መሐመድ አባካር ዮንግ ዳያታገርነና ጁኪ ደርብሊን የጎ ሀበርግት እንግዲህ ሉንግ ዳያቸው መንገርን ክንገ ክንረማን ንገ ቸፈሊ ጋህ የቻንጋ ሙምሪ ንገ ዳያ አፓይ የንገ ዳያ ታለ ሁመን ንገ ዳይ ተለም ነረሚኛ ኢቻንጋ ፈደፐር የዮ ምንገ ዳይ ቹሩ አጂ ሀብደሮ ዳይ ህና ከመዮሮ ዳያ ጁጋ ያካምናን አይ ሙምሪ ንጋረን ግቺ ሙምሪ ንገ አፓዮ ያ ቸፈሉ ሚገ ንገ ከረካ ዳጋ ያጀያን አውንደ ዳይ ፋዶ ደሞ ንገ ባልባል ደሞ ንገ ቻንጋ ታሊኖ ማኑ የንገ ዳይ ያናል ወን ንገ ዳይ ድራን ያል ያናል ዮ ያካ ዲንግ ዲያ ዳያ ታይ ሀልገ ዳያ ሚገው ሞኛን አንገ ወንደ ፋዳው ድራን ይቆራን ድራኛን ይማንገ ዳይ ሀላማ ዲንግ ከረኪ ደ ፋዳው ናሙኒ ይሩ አንገራም ጋር ንገ ዳይ ድራን ጋ ያቆራደን ነው ለካልካሊ ንገ ዳይ ዲንግ ያጀያካ ግሬ ንግርም ጉድ ኩሉ ድማን ግሪ ይቻለጋ ሞኖጂ ሪምታ ቪቪያን ዮ አውንደ ካውሊንጋዲዮ ዴ ኮሮናሪ አርንደ ዲቾኖ ዮ ንሙሪንግ ማንግራ ካሚያ ዲቾኖ ዳይዲ ናሙሩ ጉሚጋው እንገ ኮለ ግቴ ጀከ ሚጋው ቸሪንግ ኮሎንዶ ፋራው ግቴ ጋየ ቸፖሊ ዮንጋ ሰዳይ ንሙሪንግ ጋራኛ ንሙሪ ማይ ካሚያ ዮንገ ዳይዲ ዴጎ ላቻጋ አውንደ ካውሊንጋደ ግሬ ላባላ ግሪ ቢንጋራኒዮ
Ego abar gitu yang ini namuru gue dari curi dinek mau yang rawon sefot dari aja palu migo ngi kiri kara migo ngi pi habarai ngi kulangi cara ngi jurnalis atlam dalam yo yo hal gue dari ya dran gue ipi yo ya kam naram hal lama indosu kei menahu ngana hal gue dari nan gue kira ngana ayeng migo gue yo gue dengan dari dran yo lewat sabar sih migo yo gue ngi pepo dan ngi rare di ngi dalam dalam ini cara ngi ekspor yo yo ngi dari ya maya kam nan lungu dokul ngi rumu dokul terusin vice presiden ngi dari di ngi namuru alama di ngi kiri ekspor ori dan mung halama erni darajan fo yo dai de kam nan e cerga alex ndole gonoji naimbai yo awon de kaw linga de koordinaria de chona alla da yo dai e piso na jibelin ga gamru ga lama ding ko lana wa piso wonde dibelin yo alama dai din amru ke de sporum jurude dai nduro na tayangal nga dai dinge kere kada akol ga an yo nga nanya de re de chono dai mi yonge kere kada nga le a chapal don yo mi yonge dai dran mungi pi habarangi charanga journaliste alama dinga kul nga i pir habarangi kere kada yo nga so ya chapal lan hogira unde sa hega yo nga i jai kere dran nga yo i te da bayir munangi kere kada akol linga le ni di akol nga i jai ngu ke te gere kam nan de kalkal gere alama dai nduro ne kai hu nga ngo hal nga ke kanji jurudo ke tayang ngi kanji alama dingina kamero warer kidenga nga dai gelia yo nga dai dinga 3e vice president nga dai ya dokoli cara alex ndole gonoji naimbai yo dai dinga deda chage do chono alla gamnio dai ya kidenga namurgo kida alama sport yo dai dinga gel dai wonda balbal dum nga gausa yo kamya a ware yuro gata angal dinga ke chagmo muni gacha nga dain habu guru ko tala garanja ba wala man dum gum ngada dan manga ko dum ga wo yo dai non na tama ganja ba dingi kire ka dai nga yo a warai ngara do dai kitana ngal nga dai kanjin nga nga kanji mo so ga tra ngal je wuro dai ki kanji yo nga dai dingi de da kam na ram halama dai ya man na muhim espor haga man ram halama hal ge dai kanji ni ngara ner hal go se ni ngara dingi kire ka dai nga ko da naria yo nga dai dingi aja yer chomo no ngara nya na und se fot yo ate abar ngamno tena medene min kya narama seyna haju hiligar kyara ka ga dub kya kyara ka yo now na balgam ko imbol no cabine technique gri tari mun ka ta dayo ndi mindiki ga kana ga waddo mu ko imbol agrono cabine technique.